ገናጎ ሙትሎላ ገናግዳን ፈንሰን ፈርንጃውመለ ሰበርጊ አልደማ ኮላል ማይጀን በርጋ ኮቴኝማ በልኮጋይ